0: እንትን አይለንም አያካፍለንም ማይልም አያጣለንም ዝም ብሎ ኢንፎርሜሽን ከሌላ ሀገር መቀበል አዳዲስ ነገር ከነሱ ከመማር በእንትን ይተጠቀም ኢንፎርሜሽን ይተቀበልን
1: ይመጣል ማለት ነው ጎበዝ ልጅ ናፍሲ ምንም ሳይገድብሽ ፍሎ ማረክ ከቻለ ኢንፎርሜሽን ግሎባላይዜሽን አለ አሮን አምናሽ ረባር አንየት አፕላይ ሊደረግ ይችላል ሙቭ ከማረግሽ በፊት መረጃ ቀበብል አለ ከዚህ አዎ በቅ እኛው one two three see you in the next class